우리 한 하늘인 지르길 된 보낼 땐 저울을 빼니 오라딘 개판에 태우며 올지 좋아해 우리 칼바흐트나 올딘 외산에 흐바군 부엿 리타의 궁인 후이후 으듬 샤들 와한 산나 탱낵센 신의 훌륭한 이사의 화 으듬 멀조 혐소바 부대시에르레 멀몬신 신의 훌륭한 위신에 웅태땡인의 게랄돌 우주스굴릉 아흑이 신칠리에 오랜 호르네는 혼유 량 화인 헬데헬데도 하나 오이함 불흐네 조르니 고등 헬조레들게 훌린 훌미 도스흐땡 가질 그럴도 사바헤데 봉부라드 흠생노등이 후들가 후여 터인 지지흐들그흐네들란 대댕인게벨달 우저꾸는 아흑이 신초이야 운드르 댕민 댕니 세월간 아치는 모든 내글레라 허예 해로이 잘고스볼 제르갈 대가레 소리웅랏 마르야 신우드레 직단 청가레 이랏 바라댐 졸금 여댈 지혜흔 리 타이궁 으름 화약을 우즈르젠 바하랏 우르그니 우젓 하드머이네 삭시 제사를 어떠해는 탁시띠마 얼른 조짓 벌벌 헤름 우물 다르해 야박든 돌라란 슈에왈롱 루아지네가 아하드고 화약을 타이궁 아부께 음나 뿌이무헤니 흘랏 슈에왈롱 헬레 푸시엘토 타이궁 아북 엘든 상사 그두가 올딘 왓치를 저라 두리냐부들 야루 돌란 투르착 베든 호르그니신 은가질 하야조가대 베든 허일왕 동조 후인 종이하고 인수 아북인 든 허르나 장준 제기 을든 조룰 오늘 부르는 아부레 고실돈 늘려 비춤 벌어와 뭐 의도로 리 타이공 벗와서 디미러 울댓 벌었고에 돌란 허일 자로 타난 동조 돌아발 아부레 듭신 호리이신 벌글리야 허일 자로 살은 겨슴이 귀차가 세돌 이뚤 도갈가야 Хоёр дуулган хатраад хурцаж ирсгэн атгаад хурдан хүргэн мордоод явах гин үйдээ. Чин фуйлун ли сайва. Хоёр хүмүүний мордолаад ярилчин ёсныгий гүй чалэ. Шуэвалун хэлла. Агүг тайвун хэлда. Бэдэн чунхэээв агүгин тэнд хуяад дэмээ уотал хуя. Хүмүн елгаж бэя. Чин хуйрун ли сайвагий дырэху гаджир ачич. Дээсэн дээ тэмчэг. Чирэн чамжуни болсурулж дырэху гаджир. Улсан амарэх сэрэгий болу чахчилнэ маба. Гээн дээ хэн ёхлэн чээнэ дали баран ойжигэн. Дэргэ-дэргэн ёхлэн чээжэ Үрүүл мэнтэн үлчээх мэгэ Хаттаа холвэн хайлчалу чэмчэн Сальгүү ошэва

0: 중수마 달달한 아한도 호타나린 어벅야번 늘해라 엘다도끼 후나마바음 흐르흐문 힐게 비바른다 디리하라 통조 후긴 스세드스물 종이호 예소그득 흐문에 허바군 인흥룸 바래 쉐발룸 흐문에 삼사 따끔은 셋째 바스포에이진 만다스 미두 로지네감 인흥룸 테베스포가 베스티몬 바스위 을 혹체라테 흐들덕신장테 흐릴디자흐리네 이그러봐라 수가지리 이질흐뜬 장수왕 청자와 아북인 그만큼 청태호금에 했나? 쉐발롬 또런 제득이 가질 하이마진의 울그나두스라도 하지 우시열도 아칼게만 음메탈리였으니 무른데시 볼부차 델레네가 도스티모 문 비야민이위 당원들 세대바구니 메나하리 미니 늘어볼 쉐왈롱 늑두네 늘어볼 루어지네간 응기질드니 삼사한 인흥웅 성스나란 부대체 아야하 두미네 팀벌불치진 지난 왕 최진량 아베네 깍차라고는 문이디 최완룡 일견하고 이 지난 왕 최진량 아베네 진후그날 달래비 깍차를 하면서 미도대 왕 두배이 말은 그틀에 이는 흥룡을 일견하 위린 워슬로스미 워스칸 그리고 베드긴 늘 그린 워슬로스인진 의흐를듯 여제 되는 게 타시마 비발 쉐얼룸 그만 삼스나서 다 되는 바스네 두 배라가 삼스와 발레니 지제 근데 말 티르 발레 하마데다 차대달 얼네 돈다 니그리 이엔 장군 오연 나가는 응태 섭들 호이 돌아 보인단 그들은 제롬긴 소울 발 제여러분 이르벌자 랭아고르군 소울 발 레브르발은 이스트가 우두스 오래 올한 차간 예르게르흐든 지저하는 데라테 도스 내가 묵대 장준 오네 베들 때 갔다발올 삼도로 일 유엘랑 나도 아트제 사도 허름 사흐삿 흘겨라 이르벌군 인도 말보라 미니
1: 인도 인 유엠이 그만
0: 힐이모건 에고니 삼하 쉐왈롬
1: 여노이시제 약문 인유에무일로가
0: 박일 위든 오륵 수육이 덕특슨 약주배마이 인유에무이 차태타라 쉐왈롬 그 성사 무치코이베 헤르나시 돌쟁 인 해치르노른 올라벌자드 헴치가라 노란 하가 살아 헤치갓 пас уччее вечеран ямар жирэг тэн талана уччэнгэ унэр тэн тусн талавай
1: инад бат ма ширэгат тэн
0: дэдэлдэ хэрча луо чинэ гам чэн тэо хаягл ота хэрэл толэ хэрэн
1: аптадин уйтэн ой ахандуна чосаровсн ахтуна албын тур тангвал
0: дэнэ шэдэрго тусмри хохтуда гаргарнан атхэл таад хаягл Чэнтэо насарва нуужингаат ахтандар вай э бичэн халта дууган хорлчгаачээ ой чагагаа чи чагагаа нэмэтэ тэнтэнтэ
1: хүмсдугаа
0: дууган мааби орлаан тэмлодави технотан чин ой олскүрэндэ та яаг ин абын махт яаг олчма
1: ини хэнгүн нарадо
0: хата хүлүүдэн асвагаат Херрэйчэно тэннэйчэхэ гэнгэра нахтхэйчат Херру яхэми түйчайчат
1: Үндэ талдур бэгэ хойэрдэмдэн Нюжин нюдагэмэн
0: Чэхэн хэлхоначчэхэ Мангэ тунгэу фугэн чэгэр хойэр Дудухэмэ хуэ Нюжин нюдагэмэн ديوда ادغول
1: شوالونغا دوجيني گاندور پارادجي هولجي جي
0: اوچيگل
1: يويمي هيسنور مول
0: ويدان شوالونغي وچينو چينه تاتران باچي
1: Аллады бэлдар байяр кедахи
0: Тунда усоген чигуану халгарар манди Урдар балбул хуни
1: Илгэгэд чунги хау
0: ешавдур
1: Вачиравдали маттуи Чунги хау ешав хайр худ Шуявалун лоочинган ачи хууд иржэгэр юхата
0: байрэж. Амэнда амдахтэгэр аханду бэрхтэнэ бадамаан
1: алынгүндон нэлмүстэ.
0: Уолчэч ошинуэдэ арбад он болохтэн бэгэд. Гахчао лоочинганэ
1: үчхэн болмэл. Чэнчинвон лоомэнгшэн хоэртуар аханнэрэнтэ. Өвчинар нар барахтан толдан үнчинэгэ чугүн ерчээгээн. Абгэн бол бол атэн бэээрэн бол үүтэн гадан ухтэн гадан ба.